ለፍንድ ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ሹፕክስ ሲሞን ሽማግሌ ከራባው ጉዳሽ ነስ ሽር ሞሪታኒያ ወይ ለአንበሽ ገዚ ራዲያ ከዋህ